አድማጮች እንኳን ኳለ ሳምንቱ ቅዳሜ ያደረሳችሁ ይልኩኝ። አሁን ከዚ ከሰባት ጀምሮ እስከ 9 ሰዓት ድረስ የምናዘጋጅላችሁን ዝግጅት አሁን ጀምራ አዘጋጅና አቅራቢ ወርቁ አያሌው ነኝ። እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበር? ሁላችንም እንግዲህ በሳምንቱ ተገናኝተናል። ዛሬ የተለያዩ ሙዚቃዎችንና እንዲሁም አንዳንድ ዜናዎችንም አሰማለሁ። በመጀመሪያ እንግዲህ አሁን በጾም ገብቷል። ለ16 ቀን ክዳነ ብረት ጾም ገብቷል። በዚህ ጊዜ ብዙ ሱባኤ የሚገባበትና የሚጸለይበት በኦርቶዶክስ ሃይማኖት በኩል። ስለዚህ ብዙም የምናገረውና ብዙም ነገር እንደው የሚያስቀይም ነገር ባልናገርም አንዳንድ ኢንፎርሜሽኖች በጣም ኢምፖርታንት የሆኑ ኢንፎርሜሽኖችን ጀባላችኋለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ከኔ ጋር ሆናችሁ እንግዲህ ከአንድ ሙዚቃ በኋላ መለሳለሁኝ። በዛ ሙዚቃ እንደምትደሰቱ ባለሙሉ ተስፋ ነኝ። በመጀመሪያ አንድ ሙዚቃ ካሰማ በኋላ አንዳንድ ታሪኮችን ወይም በአገር ቤት ያሉትን ሁኔታዎችን እንዲሁ ለማብራራት ሞክራለሁኝ። የራሴ አስተያየት ነው፣ ይሄ የማንም አይኖርም። የራሴ አስተያየትን እያናሰማለሁኝ። ከዛ ባሻገር የአፍሪካ ማማ ሙዚቃዎችን ካሰማ በኋላ በአካባቢያችን ያሉትን አንዳንድ ዜናዎችን ጀባላችኋለሁ። እንዲሁ በመጠኑ ጣለጣል አረግላችኋለሁ። በጣም የሚያስገርም ሁኔታዎች በከተማችን ብዙ እንደተፈጠረ ሁላችንም እናውቃለን። ነገር ግን የሽክሽክታ ሬዲዮ የራሱ የሆነ አሰራርና ዲሲፕሊን ስላለው ያንን በማስከተል ሀሳብን ለማብራራት ሞክራለሁ። ከዛ ፊት እስቲ እንዲሁ ቅዳሜ ነውና እንዴት ነው ጾም ነው መቼስ ምን ሊደረግ ማጾም ካላችሁ እንግዲህ ያው ነውና ግን ሙዚቃ አሰማችኋለሁ በዚህ ፕሮግራም መሰረት። ስለዚህ ወደ አንድ ሙዚቃ ሊና ተመልሼ እመጣለሁ። ወርቁ አያሌው ነኝ እነሆ ሙዚቃ። እስቲ ወደ አንድ ሀገር እንሂድ፣ ጎጃም ነው መሰለኝ። እስቲ ጀባልበል በጠቅላላ የምትልኩልኝ ዘፈኖች ነው እና ሙዚቃዎችን የማሰማው እነሆ

0: Is the simple joy of riding a bike missing from your life? No worries. Ride On Bike Shop has got you covered. Ride On has the best deals in town for new and used bikes, top-notch servicing, and all the parts or accessories you've been dreaming about. Whether you've got a little one who needs to learn how to ride, or if you're about to go on the Tour de France, Ride On is the place for you. We'll also happily pick up your old bikes and recycle them back into the community. Located on 2255 West Broadway, we are open from 11 a.m. to 6 p.m. from Tuesday to Saturday. That's RIDEON Bike Shop. See you there! If the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read.
1: አድማጮቻችን ከማስታወቂያ በኋላ መተላል እንዲም ጎጅ የሚልሆን ዘፈን ይላካችሁልኝ በጣም አመሰግናለሁ አዲስ ዘፈን ሲልክ ወዲያውኑ አቲንሶ ከ10 ሰዓት በፊት ነው የወጣው እንደዚህ ነው መሰለኝ በጣም አመሰግናለሁኝ ነው በጣም አመሰግናለሁ አድማጮቻችን እንግዲህ እንደምታውቁት ባለፈው ሳምንት በአገራችን ውስጥ ያለው ሁኔታ እያንዳንዱ ኢትዮጵያዊ ወይ ኤርትራዊ በሙሉ ሳይከታተል ቀርቷልም በዩቲዩብም በምንም በዘመድም ባዝማድም እንከታተላል ነገር ግን እስቲ ዳሰስ እናርገው በሚል መልኩ ነው እንጂ ከናንተ የሚደበቅ ወይንም በሚስጥር የመጣ ወይንም ደግሞ በጣም በትልቅ ነገር ተሰርቶ የመጣ ሳይሆን ያለው ነው እናገረው ስለዚህ አንዳንዴ ምናልባት ለሳሳችላለሁ ያንን የማረብ ደግሞ ግዴታ አለባችሁ ለምን እኔንም ለማስተካከል ለራሳችሁ ሚሊና ስትሉ አለዚያም ደግሞ ጨመርመር አርጉበት ምደውልኝ አንዳንድ ነገሮችን ሐሳብም መታቀርብልኝ ሁሉ በጣም አመሰግናለሁ በዚህ ሳምንት በጣም ቢዚው ሁኛለሁ በስልክ መመለስ ማለት ነው ዛሬ ግን ማስተላልፍላችሁ ሙዚቃዎችም ሆነ እንዳልሚያለፉት ኢፌክት የማይኖር ቀጥታ ነው እናስተላልፈው ምክንያቱም ልነግራችሁ አልፈልግም ስለዚህ ምናልባት ድንገት ግሽት ካለ ይቅርታ እየጠየቅኩኝ ነገር ግን በተቻለ መጠን ሁሉ ነገሩን ማድረግ ካለሁበት ቦታ አስተላልፋለሁ ማለት ነው አድማጮቻችን እንግዲህ በአገራችን ያለውን ተጨባጭ ሁኔታ ስንመለከት ሁለት ነገር ነው አንደኛ በኢኮኖሚ ላይ ያለው ሁኔታ በአገራችን ሁሉም ሰው የሚያቀው ነው ምክንያቱም ይሄ ሰው ሰራሽ ነው ማለት ይችላል ወይንም መንግስት ሰራሽ የብልጽግና ያመጣው መቼስ በአገራችን መቼም ተትርፎና አናቀም ተታቃላችሁ ነገር ግን በመጨረሻ የመጨረሻ ሰዎች በችግር የሚሞቱበት አባውራዎች ራሳቸውን የሚያጠፉበት ልጆቼ ባለቤቶቼ እንዲህ ከመሆን ከቤት መፍረስ ጀምሮ ምን ከዚህ ጀምሮ ያለው ምስናው ይሄ ከዚህ ከ8 አመት በኋላ ነው የመጣው ፍጹም እንኳን ኢትዮጵያ መሪዎች ከዚህ ፊት ሌላውን አፍሪካን ወይንም ሌሎች ሀገር መጥተው እንደፈለጋቸው የሚኖሩባት ሀገር እንደልባቸው ተደስተው የሚሄዱባት ሀገርን ለዜጎቹ እንኳን ግርግጠኛ ለሆነችበት ከዚህ ሄደህ እዛ ምን ይገጥመኛል ብለ መስፈራ እኔ ወክሌ አው አይሮፕላን ዶለር ሊጠልፉ ይችላሉ ምክንያቱም አባቱ ዳኛ ልጁ ቀማኛ የሚባል ነገር አለ እንደዛ ነገር ነው እስል ይርግጠኝነት ነው ምናገረው በዘረኝነት ልትሉ ይችላልላችሁ ምን እኮ አብይን እኮ ግማሹም አብይዬ ብሎታል ግማሹም ደግሞ ሙሴ ተብሏል ግማሹ ያልተሰጠው ስም አለ እንዴ ሌላ ቆርቶኩ እዚ አሜሪካን በግር ላይ የሚወደቀ ሰው አለ አይደል እንዴ ስለዚህ ጥላቻ አለም ዘር አይደለም ሃይማኖት አይደለም ሰውነት ነው የምናገረው ማንንም በኢትዮጵያ ውስጥ ያለ ማንኛውም ዘር ላይም ሆነ በዘር የሚመጣው ልክ አይደለም ከመአለት ውጪ ሌላ ነገር አይኖርም ራሱን ለመከላከል የተነሳው እንደው በየቦታው መታተም በአማራውም በኦሮሚያ ክልልም በሌሎችም በብሻንጉልም በደቡብም ብዙ ተነስተዋል ባሁን ሰዓት በረረው ወጣቱ አርፎ እንኳን እንዳይቀመጥ ከመታፈስ አልፎ እየታፈነ የሚደበደበት በጣም አስቀያሚ የሆነበት ጊዜ ነው እንግዲህ በአሁን ሰዓት ማለት ነው በአገራችን በእንደዚህ ላይ እንዳለ ሀብታሙ ማለት ኃይለ ገብረስላሴን ስናየው ኃይለ ገብረስላሴ ያለውን ኢኮኖሚ ኑሮ ምርር እንዳለው ታክስ ገና የመቀመጫ ድንጋይ ስለተቀመ ታክስ ክፈሉ ሳይሏችሁ ይቀራሉ እንዴ ድንጋይ ቁጭ ብላችሁ በልበልበልበል አንተ ይሄን ታክስ ሊሏችሁ የሚል ነው በጣም የሚያስፈራ ነው እኮ በጣም ብዙ ነገሮችን ሰው በሌለው ላይ እንደገና ያኮ ሆኖ ጥሩ ነው አሁን ልማት የሚሉት ነገር ለምሳሌ የመንገዶች ማማር የከተማዎቹ እሰኞ ነው ጥሩ ነው አይደለም እንዴ ግን እዛ ላይ ላሉ ሰዎች ምን ያህል መፍትሄ ተሰጥቷል ነው ምን ያህል እንደው ደስ ብሏቸው ወጥተው ነው ሌሎች ሀገሮች እኮ ማን ነው ዳቆን አንድ ጊዜ የት ነው ታይዋን ሄዶ ነው መሰለኝ ሰዎች ይሄን ቦታ እንፈልጋለን ምንም ችግር የለም ብለው እየለቀቁ ከተማቸውን አሳመሩዋል ምንም ችግር የለውም በእነሱ ጋር በቂ ከዛ ከሚፈልጉ ታምኖ ደስ ብሏቸው ሄደው ቦታ ተሰጥቷቸው የሚኖሩበት ነው እስቲ አንድ እዛ ቆርቆሮ ውስጥ የሚኖር ሰው ሌላ ምስኪንነት ከከተማ ወደ ውጪ ቆሎ ሸጣ ምን ብላ አሁን እኮ ከዚህ ቆሎ ለመሸጥ ለመምጣት ያለው መንገድ ይው መመለሻውም የለ እንግዲህ የታክሲውም የምንም ጋዙም ጠፍቷል ሲሉ በቂ ተሰጥቷቸው ነው እና ይህ ነገር በቂ ቢሆን ድሰየው የኢትዮጵያን ማመር የኢትዮጵያን እድገት ኢትዮጵያኖች በሙሉ እንወዳለን ለአባይ ግድብ የከፈለው የኢትዮጵያን ህዝብ በሙሉ ከትንሽ ከትልቅ በሃይማኖት ስር በዘር ሳይል ላይ ምን ሲል ያወጣው እኮ ኢትዮጵያ ህዝብ ነው አይደለም እንዴ መጨረሻ ላይ ከ70 ነው 75 በላይ ያለውን ስላለቀ አብይን ሙሉ ፎቶ የተነሳበት ሳይሆን የኢትዮጵያ ህዝብ ነው መስራችም ደግሞ እናቃለን ማን እንደሆነ ከጥንት ጀምሮ ካለ ስላሴ ፕላን ቢወጣም ጨክኖ የገባው መለሰ ነው ፕሬዚዳንት መለሰ ፕራይም ሚኒስተር መለሰ እና ክሬዲት የእውነቱን ክሬዲትን መስጠት እንችላለን ነገር ግን በሀገራችን በአሁኑ ሰዓት ያለው እንኳን ኢትዮጵያ ውስጥ እዚህ በኖርዝ አሜሪካ የራሳቸው ሰዎች አንገታቸውን ደፍተው አጉንብሰው የሚሰሉበት ጊዜ ነው እና ተንደላቆ የሚኖሩ ያንድ ባላብታም ልጅ አሜሪካም ሆነ የትም ኖሮ እንደፈለገ ሰው ምስኪኑ ግን እዛ ወደ ውጊያ ይሄዳል ያልፈለገበት የግዴታ ውጊያዎችን እያካሄደ ነው እና በሀገራችን ሁላችንም እምናየው አማራ ስለሆንክ አማራ ክልል ሳይሆን ኦሮሞ ስለሆንክ ኦሮሞ ክልል ሳይሆን ደቡብ ስለሆንክ ደቡብ ሳይሆን በሰውነት ደረጃ ስናይ መጀመሪያ ጦርነት የተከፈተበት አገር ብንል ወይንም አገር እንኳን አንልም ያው ኢትዮጵያኖች በኩል በትግራይ ነው አይደለም እንዴ ትግራይን በትግራይ ውስጥ ያንን ኃይል እዛ ያለውን ኃይል አጥፍቶ አብይ እንደፈለገው ለመፈንጨት ፈልጎ መሆኑን በኋላ ነው ያወቅነው እዛም ያለም ችግር ሊኖር ይችላል ይሄን ውስጡን እናቅ ይችላል ትግራይ እዛ ያሉት ወገኖች በብሩም በብዛት በፖለቲካው ኢንቮልቭ የሚያደርጉ ይሄን ሊያቆ ይችላል ያለውን ችግር ነው ግን ያም ሆኖ የኢትዮጵያኖች በሙሉ ሰላምና መፍትሄ ማግኘት የሚችለው ባለው መንግስት ነው መንግስት በሚገባው መንገድ በስነ ስርዓቱ ሰዎችን አጥንቶ አቅርቦ አስገብቶ ከማሰር እንደነ ጌታቸው ረዳ አግብቶ ወድ ገንዘብ በመስጠት ወደ ራሱ አፍንጫው ማሽል ሳይሆን በትክክለኛ ከሆነ አቢ መሐላ ቃሉ እንደከከ እንግዲህ ወዲ መታሰር የለም ያለ ፍርድ ቤት መታሰር ብሎ ያለውን ሁላችሁ ታቀታላችሁ በኋላ አውጥቶ ፋይሉን ማድረግ ይቻላል ሁላችንም ሰምተናል ነገር ግን የዛናሃል እንኳን ሳይሆን አስነጥሰሃል በእኛ ቦግ መንገድ ስታልፍ ተብሎ የሚያሰው እኮ ነው ያለው አይተኛል ተብሎ የሚደበደብ ነው አንድ ህግ አስከባሪ ህዝቡን ጠባቂ የሆነ ፖሊስ አንዱን ጎትቶ አምጥቶ እዛው ፖሊስ ጣቢያ ላይ ግንባር አድርጎ የሚገል ነው የተፈጠረው ምን አይነት ባዶነት ነው ምን አይነት በህግ አምላክ ሲሉ ማንም ሰው አይነካም እዚህ ጋር የለም ምናልባት አይሰሙትም መሰለኝ አይ ዶንት ኖ እና ይህ ነው በተለይ በዚህ በኦርቶዶክስ ላይ ያለው ጥፋት ስንት አባቶች መሞት እናቶች ምን ልነግራቸው አለን በትግራይ ያለው በጦርነቱ ሳቢያ የተፈናቀለው የሞተውን ተውት አካለ ስንኩላ ሊሆነው ቤታቸውን እንኳን በአግባቡ እስካሁን ስንት አመት ብሎ ገብተው ደስ ብሏቸው ያልወጡ ስንት አሉ ሁላችንም ይሰማል በተለይ በውጭ ያለው ሰው ይህን ማየት አለበት በእውነቴን ነው የምለው እና አሁን ደግሞ ጦርነት ተነስቶ ይሄ ነገር ቢሆን የበለጠ ምንድን ነው የሚለው ውድመት ነው እና በዛም በኩል ያለውን በዚህም በኩል ያለው ያለውን ችግር ከመፍታት ይልቅ ወደ ውጊያ ወደ ማሸነፍነት እና በእንደዚህ አይነት መልኩ ያለ ነው። በተለይ በአማራው ክልል ላይ እንደምጣቁ ከትግራይ በኋላ በቃ እነሱን አዳክመናቸዋል አሉ። ግን ተጠናክሮ በአሁን ሰዓት መጣው አፍንጫ ነው እንደለ ዝም ብለ ቁጭ ባለ ሚሉት ደረጃ አይደረሱ ነው አይደል እንዴ? አይደለም እና ቋር አይደለም መሳሪያውም ታንኩም ምንም እዛ አለ። አሁን ይሄው እኮ እየወጣ ነው አይደለም። ጠርጥረዋል ከመጀመሪያ አብይን አናምነውም አብይ የሚታመን ሰው አይደለም ብሎ ያለው ጌታቸው ረዳ ሄዶ ስሩ ከመቀመጡ ባሻገር የሚታመን ሰው አይደለም ወይንም አብይ ብቻውን ባይሆን ሌላው አብሮ ያለ እስቲ ተመልከቱ። በጣም የሚገርማችሁ በዛን ጊዜ እነ ደጉ አብይን አናቆመ ይዛን እነ ለማ መገርሳ ሌሎች በሙሉ ተነስተው የዚህ ለውጥ አሪያ ሆኖ ሲነሱ አብሮ ናቸው ወይ? አሁን አብሮ ናቸው ወይ? እነ ዶክተር ሚልኪያስ አብሮ ናቸው? እንግዲህ ተመልከም ዶክተር ሚልኪያስ አሁን በውጭ ሆኖ ያለው ሁኔታዎች ትግል ላይ ነው ያለው። ጁሃር መሐመድ እስከ ውጭ ሆኖ ያን ሁሉ ነገሮች ወጣቱን ሲያስተባብር ኦሮሚያ ኦሮአማራ ተብሎ በሚደረግበት ጊዜ ነበረው ገብቶ ነበር። በብዙ ነገሮች ችግሮች ነበሩ እናቃለን። ያን ታሪክ ይፍታው ብዙ ነገሮች አሉ ምክንያት እና እሱ ራሱ ወጥቷል ታስሮ ምን ብሎ ነበቀለ ገርባይት አለ ቲሸርት የገዛችው እዚ ቫንኮር ያኔ ፈንድሬዚንግ ስናረግ አይደለም እንዴ? ይሄው ቲሸርት ተሸጦ ምን ተብሎ በዛን ጊዜ ሁላችን ተስበን በትግሉ ጊዜ እዚህ የነበሩት ከኛ ጋር ቲሸርት ሲሸጥና ሲገዛ ንግግር ያረጉ ምን ያሉ ሰዎች አሁን ከነሱ ጋር የሆኑ ማጥቂ ሰዎች እንዳሉ እናቃለ። እዚህ ያሉ ሰው እዛ ናቸው። ይሄ በሆነበት ጊዜ ባሁና አድንገት አቦለማ በቃ ይሆናል ይሄ ይሆናል ብሎ መቼም በሰው መፍረድ አይቻለም። ሆነ ግን ከእንግዲህ ወዲህ ምን ይሻላል ምን እናድርግ የሚለው ነው። እነሱ እንኳን ተስማምተው አልኖሩም። እንግዲህ እንደሱ ካልሆኑ እንደሱ መሆን ስላልፈለጉ እንጂ እንደሱ ቢሆኑ ኖሮ እዛው ተስማምተው ይኖሩ ነበር። ይህን ትልቅ ምልክት አድርጉት። ሌላ ብዙዎች ነገሮች አሉ። አሁን በአማራው ከትግራይ በኋላ ወደ አማራው ክልል ትጥቅን ልዩ ኃይልን አስፈትቼ በቃ ከዛ አለቀልን እንቢ አሉ እንቢ ተብሎ ዛሬ በስንት በሁለት በሶስት ዓመት ውስጥ ያለውን በክፍለ ጦር በብርጌደር በክፍለ ጦርና በእስ ደረጃ ተደራጅቶ ዛሬ ግንባሩን እግርግሩን እያለው የሚያታግለውን ነፋኖን የመሰሉ ጀግኖች አማራዎች ወጥተዋል። እሱ ደግሞ ኢትዮጵያን አማራ ይግዛት ብሎ አይደለም ኢትዮጵያ ትሁን ሁሉም ባንድነት የሚለውን አላማ ይዞ ነው። ይህን 100% ልነግራችሁ እችላለሁ። ምንም የአማራው ፋኖ ሌላውን ብሔረሰብ ገዝቶ ለመኖር ጨቁናል። ሁሉም ባንድነት በጋራ የሚኖርበትን መንገድ ለማድረግ ነው። ይህን ገብታችሁ ይሁ እኔ በበኩሌ የትኛውንም ቦታ የትኛውን ፓርቲ የትኛውን እንትን ውስጥ ገብቼ አልገባም ሜምበርም አልሆንም። ግን አስፈላጊ ከሆነ መርዳት ይችላል ሁሉ ነገር የማምንበትን እነቱም እንደ ሚዲያ ነው ሁላችሁ የምታውቁ። ስለዚህ ይሄ አይነት ጦርነት አሁን ቢነሳ ምን ያህል ዳሜጅ ይኖራል? ኢትዮጵያስ አቅሟ ምን ያህል ነው? የኢትዮጵያን ህዝብ ይሄ ታክሲ እየጨመረ ምን እያለ የሚያደርገውን ትምህርት ቤት ከመስራት ፋክትሪ ከመስራት ወደ ጦር ሜዳ እየሄደ ማድረጉ ወደፊቱም እኮ የዛሬ 10 ዓመት ባዶ ነን እኮ 5 ዓመት ዜሮ ህዝቡ ሲሰደዳል ያለውን ገንዘብ ይዘው እነሱ ሊወጡ ይችላሉ ከዚህ ፊትም ያሉት መሪዎች እንደሚያደርጉት። ነገር ግን ምስኪኑ ኢትዮጵያ ህዝብ በድህነት ይቆያል። የጦርነቱ የኤርትራ የትግራይ አካባቢ ሱዳን ያልተነካካው ነገር አለ እንዴ? ለምንድነው ህዝባችን የሚያስጨርሰው? ከዚህ ሁሉ ሰላም ቢፈጠር በሰላም በውይይት ትክክለኛ ሰላም በትክክለኛ ሰላም ይሄ የፌክ ዋር ለማሆን ይሄ የምን ኮሚቴ አቋቁሞ እስረኞችን ሄደው በቃ ሁለተኛ ይሄን ነገር አላረግም ካለው መንግስት ተባብራላችሁ ፈርሙ ተብለው የዞሩ የሚያስፈርሙታል የድርጅት ኮሚቴ ነው ወይም ነው አምቢያሉትም በስቃላ ናቸው ይሻሉትም ወጡ። ስለዚህ ይሄ ነው በሀገራችንስ ያለው ሁኔታ። የኢኮኖሚ ጉዳይ እንዴት ነው? ሰው በችግር ላይ ነው ያለው። እንደ ምንም እኮ አይገልጹ ማረደና ነው ይጨምራሉ የጠገበ የትራብና አቅማሉ ግን ከታች ነው ሁላችንም የመጣ ነው ማለት እንችላለን ግን ይሄን መርሳት ለዚህም አንዱ ምሳሌ ሊሆን የሚገባው እንዲሁም በእውነት ነው የምለው በዚህ ንግግር ላይ ኃይለ ገብረስላሴ የተናገረው አንዱ ምስክር ነው እሱን እስቲ ላስቀድምና እንመጣለን ተመልሰን ኃይለ የተናገራቸውን አንዳንድ ጥያቄ የተጠየቁትን እስቲ እንዲሁ ሰምታችሁታል ግን ሁላችን እስቲ በጋራ እንስማ መታዳመጡ ወደ በኋላ ብዙ ልዩ ዝግጅቶች ስላሉን እንመጣለን ነገር ግን እስቲ እንስማ
2: እንደ ሰው ነኝ አሁንም ሰው ነኝ ሲሰለቸኝ ጥየውታል በጣም ሲበዛብኝ ምክንያቱም በሽተኛ ሆናለሁ ደም ግፊቱ ምንም ይዛል አንድ ቦታ እንደዚህ ፈተው እንደዚህ አድርገው ፈትሻለሁ ብሎ ዝናም መጥቶብኝ ምናምን ይላል ስንትና ስንት አመት ተለፍቶበት ተለቅሞ ተበጥሮ ደርቆ የመጣውን በአንድ በቃ ምንም ኃላፊነት በማይሰማው ሰው ምክንያት ፈትሻለሁ በሚል ሸራ አንስተክ ማበስ ማስበስበስ የሚሰጥህን እንትን ይኸው ከዛ ምንድን ነው ኔክስት ስቴፕክ መውጣት ነው ከዚህ ወይ ቢቀርብኝስ ደግሞ ባትወጣም ደግሞ የሚያስገድዱ ነገሮች አሉ አሁን እኮ ቢዝነስ ኢትዮጵያ ውስጥ ኦፍኮርስ ባለቤት ሲሞት ብዙ ቢዝነሶች ይሞታሉ ባለቤት ደግሞ እንዴት ሞተ ያልከኝ እንደሆነ ይብስጭቱ ደምብሳቱ ይገለዋል አሁን አላወቅንም እኔ አሁን ሰው እከል የሚባል እንዴት አይነት ባለ ሀብት በእናተ አለፈ እኮ ምን ሆኖ እንደው እኮ ቅርት ነው ያለው ይላል በምን ቀረ ደምብዛቱን ማን ቼክ አደረገው በምን መጣበት ደምብዛት እና አየህ አብሮ የሚሞቱ ነገሮችን አናስተውል በቃ እከሌ ነው ሞቶ አልተወው በቃ አይደለም ሺህ ሰዎችን እኮ ከኋላው ትቶ ነው የሚሞተው እና እኔ በዚህ አጋጣሚ እኔ እንኳን ብዙ አንድ ደስ የሚለኝ ነገር ያው ጠዋት ተነስቼ ጅጉጅው አረጋለሁ
3: አሁንም ትሮጣለህ
2: አዎ ስቲል ግፊት አለች እኮ
3: አላ
2: ግፊት ወረ በለበናት አሁን እኮ የምናገረው ራሱ ገፋ ገፋ ያለ ግንባታውንም ልናጣ ነው ምክንያቱም በግንባታ ውስጥ በጣም በርካታ ስቴክ ሆልደሮች አሉ አሸዋ ከሚዝቀው እስከሚገነባው ሲሚንቶ እስከሚሰራው እስከንትን ድረስ መንግስት እዚህ ጋር እኔ እንደው በዚች አጋጣሚችን እንደው ቆርጣችሁ ብታቀርቧት ምንድነው ለምሳሌ ቢዝነስ ማለት ፋስት ሙቪንግ መሆን መቻላል በፋስት ሙቪንግ ተጠቃሚውም ሳይጎዳ መንግስትም እንዲጠቀም አድርገክ ቶሎ ቶሎ ቤቱም ይሸጥበት ዝም ብሎ ፕሮፐርቲ ታክስ ማን ፕሮፐርቲ ታክስ ጥለክ አንዳንድ ፕሮፐርቲ ታክስ እኔ ለምሳሌ የቤት ኪራይ 600 በቦሎኬት የተሰራ 632 ብር ይከራያል በካሬ ሜትር እኔም አከራየው ትልቁ ያገኘሁት 450 እና 500 ብር ኪራይ ከየት የመጣ ነው አንድ ሰምዌር ላይ ሱቅ አለ ለምሳሌ ሊሆን ፒያሳ ሊሆን ይችላል ሊሆን ቦታ ትንሽችን የምታክል ይዞ 2500 በካሬ ሜትር ከፍሎ ሊሆን ይችላል ያ ማለት the whole building or the whole area ይጠቀልላል ማለት አይደል አንዳንድ ጊዜ ሰዎች ሄደው ውጪ ድረስ ሄደው ማርጥናት መቻል አለባቸው እኔ እዚህ የፕሮፐርቲ ታክስ ጉዳይ አሁን ከተነሳ በጣም ብዙ ለሀገሪቷም የማይጠቅም ነገር ብዬ ነው ማስብ ምክንያቱም እኔ በስቶብኛል ፕሮፐርቲ ታክስ ከፍል የነበረው 20 ምናምን ሺ 30 ምናምን ሺ አሁን በሚሊየን ደረጃ ስትጠየቅ በሁለት በሶስት ሚሊየን ስትጠየቅ እንዲያ ወደ ምንት ምንድነው የሚያመጣው አሁን እኔ ልሽጥም ብል ህንፃውን የሚገዛኝ የለም ያም እንደኔው ችግር ውስጥ ሊገባሉ ልሽጥ ደግሞ ስትል ምንድነው ስማዛውሪያም ሌላ ሆኗል አሉ ታሪኩ እና አሁን ብዙ አልሚዎች በአሁኑ ሰዓት ስታክ አድርገዋል ይመስለኛል እየሸጡ አይደል ይሄ ነገር እንደው አንድ ሰው ስራ ከመስራቱ በፊት ፖሊሲ is the most important part ነው አንተ ጠዋት ማታ የምትቀይረው ነገር መሆን የለበትም ፖሊሲ ስትቀይር በዛ እንትን ውስጥ ያሉ ብዙ ሰዎች ዳሜጅ የሚያደርጉ ኦፍ ኮርስ አድቫንቴጅ የሚጠቀሙ አሉ የስ ይኖራል ግን በጣም ጥቂቶች ናቸው አብዛኛው ግን ፖሊሲ አንተ ኳልኩሌት አድርገህ ነው የምትመጣ ለሚቀጥሉ 10 አመት 20 አመት ብለት መጣና የሆነ አመት ላይ የሆነ ሳምባዲ መጥቶ ፖሊስ እንዲቀርጫለ ብሎ ሲልክ ሁሉ ነገር ጠፋል። እና በነገራችን ይሄ ችግር የሚያመጣው እኔና እናንተ እኛማ ምን መሄጃለ? ኛኗሪዎች ነን፣ እዚህ ኢትዮጵያ ውስጥ ኗሪዎች ነን። ግን ከውጭ የሚመጣ አይደለም፣ ከውጭ ሊመጣ እዚህ ያለው አሁን በርበሩን ያል መውጫውን የማርካቱ ነገር ይብታቀው እኮ ምን ብታመጣው እኮ ብዙ ነገር ይነግራል። እኔ ብር አላጣው ፍትህን አጣውት ፍትህ እንዲሰፍን ነው የምፈልገው። ከዛ ወነትም ነገርየው መጨረሻ ተፈረደለት። ሚገርም አገሩ ተመልሷሉ። የ50 ስንት ጥፍ አድርጎ በቃ ፍትህ አገኘው ብሎ ደስ ብሎት ከዚህ አዲስ አበባ ሄዶሉ በፍትህ ህዝብ ሁሉ ጠርቶ ጋበዘ ይባላል። እና ፍትህ ቫልዩለስ ማለት እንትኑ ምንድነው ይለዋል መስል በገንዘብ የምትተምነው አይደለም። ለዚህ ነው አንዳንድ ጊዜ በቢዝነስም አንዳንዴ ሁሉ ጊዜ ኦዲት እንደረጋለ ምናምን እንደረጋለ ያ እያንዳንዱ ኦዲት ያድርጉ በቃ የሚገባው እንደው ሄደው ሄደው ሄደው አግኝተው እኛ እንኳን በነሳሳት ኦኬ ይሄ ነገር ለምን ተሳሳታችሁ ብዬ ወደዛ የገዛ ልጆችን ይሄ ልክ አይደለም እዚህ ፖሊሲ ላይ ተቀምጦ ይሄንን ኦኬ ይሄን እንቀጣለን ይሄ እንደዚህ እንደዚህ ይሄ ደግሞ ሰማኔ ያራ ማኖ 400 500 ብር ክትፎ ሸጪ የ10 ብር ቆጮ ሪሲት የለም ዘራፍ በየትና ከየት መጥቶ ሊሸጥ ነው? ይሄንን ከተቀበል ይሄንንም ተቀበል ጭቅጭቅ ነው የምንገባ። ይሄንን ክትፎ 400 500 ብር ተቀብለኛል ايه دمو ከገበረ ነው የገዛው ትሪስት የለውም በዚህ አወራዳለው በህግ አምላክ
3: እሺ
2: ከዛ እስቶዳኛው እስተደብጠብታ ነው ምንከራከረው ኖ this is serious ለምሳሌ አለ እናንተ ቡና አለ መቼስ ሁሉ በርሲት አይደለም አንድ ሺ ነገሮች አለ ርሲት ነው የሚሰራ of course መንግስት እንደ መንግስት ሀገር እንደ ሀገር ለሁሉም ሪሲቶችንና አንተኖችን ህጋዊ ደረሰኞችን ፕሮቫይድ ማድረግ አይችልም። ብዙ የጉልበት ሰርተኛ አለ፣ ብዙ እንትና አለ። እን መቀበል ግድ ይላል። ያንን ሴልስ አክሴፕት ካደረግ ያንን ወጪ አክሴፕት ማደረጋል። በነገራችን ላይ እኛ ሁሉን ነገር እንደ ትልልቅ ካምፓኒ ስትሰራ ኢንቨስቲጌሽን ወይ ኦዲት እኮ ለመንግስት ለሚያስከፍለው ብቻ ለኔ የሚጠቅመኛል ኦዲት እኮ እኔ ያለሁት እዚህ ነው። አንዳንዱ ስራዬ 500 ኪሎ ሜትር እና ጎንደር ላይ 700 ኪሎ ሜትር እንትን ላይ 500 ኪሎ ሜትር አለን አይደል? በሶስት ወር በአራት ወርም አልሄድም። እንዴ ወዲት እኮ ሲደረግ ለኔ የሚጠቅማል አይደል? እንዴ እንደ ባለቤት ከሆንኩ ማለት ነው። ባለቤቱ በነገራችን ላይ ሀገር ነው። ዋናው ባለቤት ለምንሰራው ቢዝነስ መንግስት ነው እንዲያውቀው። ዋናው ባለቤት መንግስት ነው። እኔ ሁሌ የምለው ነገር በቢዝነስ መንግስት ባለቤት ነህና ባክ ያንዳንዱን ቢዝነስ ጠብቅ፣ ያንዳንዱን ቢዝነስ በደንብ ተከታተል፣ ያንዳንዱን ቢዝነስ እኛን ተንከባከብ ነው ምለው። ለምን በልኝ እኛ አመቱን ሙሉ በጣም ብዙ ብር ማን ብዙ ስራ ሰርተን ይሄን አል ሚሊየን ተረፈን ባላለ ባንክ ተበድረን ነው ያንን ግብር ምን ከፍለው ምን ነካችሁ ባንክ ተበድረን። እኔ አሁን ያለፈው ግብር በጣም ብዙ ግብር ነው። ስንት እኔ ስራ ነው ማየው። ልክ እንትን ጥቅምት ላይ ግብር ይገበር ሲባል ሂሳብ ሰርተው ይናል እንዴ ብሩ የት ጋር ነው ያለው? እዚህ የት አለ ብሩ አለ? ከዛ ያበርስታቸው ባንኮች ወደ 67% የሚሆነውን ከባንክ ወሰድን። ያው አሁን ደግሞ እየከፈልን አሁን ደግሞ የሚገርመው አሁንም ቆ ደግሞ መጣ ተቀምጣው። ስለዚህ ማን ነው ባለቤቱ? መንግስት
3: ነው።
2: መንግስት አንደኛ በሚገበረው ግብር ባለቤት ነው፣ ሁለተኛ ህዝቦች ስራ እየሰሩ ነው እዚህ። እነዚህ ህዝቦች ደግሞ የኢንካም ታክስ ይከፍላል። ማለት ኢንካም ታክስ ቀላል እንዳይመስልህ፣ አንዳንድ ከተሞች ላይ ምን ከፍላቸው አንዳንድ ቦታዎች ላይ ምን ከፍላቸው ኢንካም ታክሶች ብዙ ብሮች ነው። የዛን ከተማ የ አስተዳደር ሰራተኞችን ደሞዝ የሚከፍል ሱብር ነው ያያየኑ አንድ አንድ ግዜ እንትን ነው ይሄ ባለሀብት ነው በነገራችን ላይ አንድ አንድ ችግሮች እዚህ ኢትዮጵያ ውስጥ ሀብታም ለመሆን ከባድ ነው

0: Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there.
1: When life feels heavy, you don't have to carry it alone. Elira Counseling offers compassionate, professional counseling for women and gender diverse individuals in Maple Ridge and surrounding communities. Whether you're dealing with anxiety, stress, burnout, relationship struggles, grief, trauma, or major life changes, Elira provides a safe, supportive space to heal and move forward at your own pace. Rooted in the trusted care of Cythera Anti-Violence Society, Elira's registered clinical counselors offer trauma-informed support both in person and virtually with affordable options available. No referral is needed. Sometimes the strongest thing you can do is reach out. Book your appointment today at cythera.ca/Elira-counseling. That's cythera.ca/Elira, spelled Elyra-counseling, or call 604-467-9939. Elira Counseling. Grounded in care, guided by hope. Healing yesterday, holding today, hope for tomorrow.
2: አድማጮቻችን ወርቋያለው ነኝ ተመልሼ መጥቻለሁ። ቀደም ብላችሁ እንግዲህ እንደ ተናገርኩትና በሀገራችን ያለውን ተጨባጭ ሁኔታ እንዳብራራሁት ሁሉ ሁላችሁም ደውላችሁልኛል፣ ቴክስ አርጋችሁልኛል። ገና ብዙ አንዳንድ ነገሮችንም ዛሬ በጣም ለምን እንደሆነ እንጃ የተደወሉን ወደ በኋላ በኮሚኒቲያችን ማለትም በዚህ በቫንኩቨርና በአካባቢ የሚደረጉት አንዳንድ ኢንፎርሜሽኖች ማስተዋቂያ ምናምን ላይ አንዳንድ ነገሮችን ላብራራላችሁ ወዳለሁኝ። ነገር ግን እስከዛው ድረስ ታገሱኝ። ያው ቀደም ብዬ ያሰማሁት የኃይለ ገብረስላሴ አፍንጫ ሲመቱት አይኔ ያለቅሳል ነው። እንግዲህ ያለውን የግብር ሁኔታዎች በብዛት ባልታሰብ ሁኔታ ያፈታተሽ ብዙ ነገር ውጥንቅጡ ወጣ ነገር እንደሆነ በርግጥ ያሳብቃል ብዬ አምናለሁኝ። ሁላችን ምናቀው ነውና በሚስኪኑ ላይ ባንድ ትንሽ ቤት አከራይ ብዙ ቀረጥ ማስከፈል እነኛ ሰዎች ጉሮሮ እንዴት ነው ለል ተከራዩስ ምን ያህል ይከፍላል? ያ ነገሮች በኢኮኖሚ ደረጃ በአገራችን ያለው ውጥንቅጥ መንግስት ማስተካከል የሚገባውና መሆንም ያለበት ለማለት ነው። አድማጮቻችን እንግዲህ ያለፈው የራሴን አስተያየት ነው። አንዳንዶችም ደውላችኋል፣ ያው በርግጥ ተነጋግረናል። እናንተም ካላችሁ ጠቆም አድርጉኝ እናናገራለን። ስለዚህ አሁን እስቲ ደግሞ የሚቀጥለው ፕሮግራም ነው አፍሪካ ማማ የሚል ፕሮግራም ነው የሚኖረን። ያንን አፍሪካ ማማ አንድ ሶስት ሙዚቃ ካሰማሁ ዲ በኮሚኒቲያችን ያለውን አንዳንድ ማስተያየቶችን አስተውቃለሁ። ያለፉት የተካሄዱትን አንዳንድ ነገሮችንም ጀባላችኋለሁ። ነገር ግን በመጀመሪያ አፍሪካ ማማ ፕሮግራማችን ያስ ወደዛው እንሂድ። እንግዲህ ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። እንደምታውቁት አፍሪካ ማማ ሁልጊዜ በየሳምንቱ ማቀርቦ ነው። ያንን እንግዲህ እንድትከታተሉ ጋብዛችኋለሁ። ወርቁ አያሌው ነኝ። እንሆ ወደዛው እንሂድ።

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

0: አድማጮቻችን ተመልሰን መተናል። አፍሪካ ማማ በዚህ ያበቃል። በየሳምንቱ ለ15 ደቂቃ 3 4 ዘፈኖችን ለማጫወት ነው እንቀርበው። አፍሪካዊነታችን በዛውን ለማስተካከክ ነው። እኛ በሙሉ መታውት ድምጽ በጣም ፓወርፉል የሆነ ድምጾች አፍሪካ ባሁን ሰዓት በጣም በውዙ በቴክኖሎጂም ሆን በመን ከፍ ያለ ነው። ስደተኛ መብዛትን ደሞ እንደምታውቁት አሁን ወደ እንግላንድ አካባቢ የስደተኛን ፍልሰትን በሚመለከት ብዙ ሰዎች የተለያየ አስተያየት ይሰጣሉ። ነገር ግን ዞረም ወዲያም ወጣን ምንም ማል ያው አፍሪካኖች ነን፣ ግን አንድነታችን ከተባበረ ብዙ ለውጥ ማውጣት ይቻላል፣ በዚህ በከተማችንም ሳይቀር ማለት ነው። ሌላ እንደምታውቁት በአፍሪካ ከተነሳ በሳውዲ አረቢያ ውስጥ ብዙ ወደ 5 ኢትዮጵያኖች ባለፈው በስቅላት እንደተቀጡ ሌሎችም በመንገድ ላይ እንዳለ የኢትዮጵያ መንግስት ነገሮችን እየተነጋገርኩ ነው ይያለ በጣም ብዙ ሲሪየስ ነገር እንዳይደረግ የተደረገ እንደሆነ አሁንም ተደውሎልኝ የተነገረው እንዳረሳ በሚል ነው። በጣም አመሰግናለሁ። አሁን እንግዲህ ከዚህ በኋላ አንድ ማስተዋቂያና አንድ ያፈርኛ ሙዚቃ ጀባላችኋለሁ። ከዛ ወደ ዛሬው በዚህ በኮሚኒቲያችን ያሉትን አንዳንድ ነገሮችን ትንሽ ለማስተዋወቅ ወዳለሁኝ። እስከዛው ድረስ እንግዲህ እዚህ ስቱዲዮ ማስተዋቂያና አንድ ያፋርኛ ሙዚቃ ጀባብዬ ከዛ ንግግራችን በኋላ የመዝናኛ ፕሮግራማችን እስከ 9 ድረስ የተለያዩ ሙዚቃዎች የተለያዩ ብሔረሰቦችን ሙዚቃዎችን ጀባላችኋለሁ። በመጀመሪያ ማስተዋቂያ እነሆ።
1: Kalalalalam is an urban indigenous health and wellness cooperative in Vancouver's downtown east side. Taking a decolonized approach to healthcare, Kalalalalam aims to partner indigenous elders with physicians and allied health professionals to provide culturally informed physical, mental, emotional, and spiritual care to our community members. You can join us in helping to decolonize healthcare and supporting members of the downtown east side by sharing our story or providing single, monthly or annual donations. Head over to our website kalalalalam.ca or Instagram at kilalalelum to learn more or donate.
2: Hey UBC students, juggling assignments, exams, work and relationships can feel overwhelming, but you're not alone. UBC has mental health resources to support you every step of the way. Not sure where to start? The Wellness Info Desk has your back. To get personalized guidance on mental health resources available to you, or if you have any general questions, call the number 604-822-8450. You can also visit them in person at the Life Building, room 1400, hours Monday to Friday, 11 a.m. to 4 p.m. You can also submit a question online. Just search up Wellness Center at UBC and click Ask Us a Question. Remember, taking care of your mental health is just as important as everything else on your to-do list. Don't hesitate to reach out. You've got this, and UBC is here to help.

0: አድማጮቻችን ተመልሼ መጥቻለሁኝ። እንግዲህ ያፈር ሙዚቃ እንደተደሰታችሁ አምናለሁ። አፈር አረንጓዴ ቢጫ ቀይ ነው እንኳን ሰው ግመሉ ያቋል ይላሉ። በእውነት እንግዲህ ገና ከልጅነት አጀምረን ነው እምናቀው አፋሮችን። በጣም ሌሎችንም በየረሰቦች በተለይ ነው ያው ድሬዳዋ ስላለው አፋርና ኢሳ ይባላል። ኢሳ አፋር እንግዲህ በተለይ ጅቡቲ ከሄዳችሁ ሁለቱም ናቸው እና ሁለቱንም ህዝብ ኦሮሚያ ደግሞ በዛ አካባቢ ያለውን በሙሉ ባህር ያለውን አደሬን ብታዩ ይህ ቅልቅል ለኔም በቃ እንደ ሰው ነበር ሁሉ ነገር። ምንም ብቲ ማፋር ነው ሙዚቃውን እንጫወታለን፣ ባህሉንም ረመዳን ሙሉንም አብረን እንሆናለን እንጫወታለን። ድራ ይለብሳሉ፣ ጉማሹ ቁምጣ ይለብሳል፣ ያበሻ ደግሞ ጥበብ ይለብሳል። በጣም ደስ የሚል ነው ድሬዳዋ ማለት። በእውነቴን ነው የምለው ለብሸት አይደለም። በሃይማኖትም ደረጃ በዘር ምንም የሚግድ የሚሰጠው የለም። በእውነት ሁሉም ቦታ እየሄድን ነው። እንድ በጣም አሁን በጣም ብዙዎች እንዲህ ሲጨናነቁ እንደዚህ ነው ወይ? እኔ አንድ ጊዜ እዚህ መጥቼ እዚህ ቫንኮቨር መጥቼ አንድ የሆነ ሬስቶራንት ላይ አንተ እኮ ድሬዳው በሁለት ምናምን ይላሉ። አይገባቸውም አይደለ? አሁን እግዚአብሔር ይስጣቸው ግን እያጠነከሩ ይመጡ እና እንደዛ ነው ላለው። አፋርን በጣም በጣም በጣም የሚወደድ ነው። ኢሳም እንዲሁ ሶማሌ ኢሳንም እንደዚሁ በጣም በእውነቴ ነው። ሁለቱም አንዳንድ ጊዜ ግጭት ይደረጋል ግን ትንሽ ነው። በከብት በሳርግጦሽ ምናምና ትንካብኛላል እንደዛ ነገር ነው። ደግሞ ከጥንት ጀምሮ ነው ገና ሳልወለድ ነው ይሄ ነገር የሚሆነው እና አስታውሳለሁ ድሬዳዋ ውስጥ ፈጥኖ ድራሾች ወደዛ ውጊያ ተጀምሯል ተብሎ የሚሄዱበት ጊዜ ድሬዳዋ አስታውሳለሁኝ። እና ይሄ ነገር ወደፊት እንደሚቀር ባለሙሉ ተስፋ ነኝ። አሁን ደግሞ አፋር ራሱ ተደራጅቶ መብቱን ለማስጠበቅ ምንድን ነው አብይን ጭንቅላት ላይ ሊቆም ነው። አድማጮቻችን እንግዲህ አሁን ወደ እዚህ በዚህ አካባቢያችን በቫንኮቨር መቼም ብዙ ነገሮች ይፈጠራሉ። እንቅስቃሴ እስካለ ድረስ ብዙ ነገሮች ይደረጋሉ እና በተለይ ኢትዮጵያን ኮሚኒቲ ባለፈው የኢትዮጵያን ቀን በተለይ በጣም ደስ የሚል ሁኔታ ነው የተፈጠረው። አልቀረም ትልቁ ነገር ምንድን ነው በኢትዮጵያ ኮሚኒቲ ውስጥ ያሉት ወገኖች የተቻላቸውን ሁሉ እንዳደረጉ ነው እንደሚገባኝ ከልብ ያደረጉ ነው የሚገባኝ። እና በጣም ጥሩ ነው። በእርግጥ እኔ ትንሽ ስራ ስለነበረብኝ እኔም ባለቤቴም አልተገኘንም። ፖስት አድርገዋል በዛ በጣም ደስ ይለኛል። በእውነቴና ትልቅ ነገር ነው እና ልትመሰገኑ ይገባችኋል። በዚህ ላይ ኢንቮልቭ ያደረጋችሁ ቮለንተርም ሆነ ምንም መመስገን አለባችሁ፣ መሸለም አለባቸው በሙሉ። ከዚህ ፊትም ያደረጉት ከጥንት ጀምሮ ያደረጉት አሉ። በስንት ይሄንን እዚህ ደረጃ ደረሰው በትንሽ ነገር አለም ብዙ ሰው መስዋዕት ከፍሎ ነው እና ያንን እስካሁን ማቆየት እና ለሚቀጥለው እንግዲህ የበለጠ የሚቀጥለው አመት በጣም ከውጭም ሰጉቶ ምን ብሎም ሁሉም ሰው በጥሩ ሁኔታ እንደሚሆን ነው። በየአመቱ አይቀርም በቃ አለቀ። አንድ ሰውም ቢሆን አንድ እዛ ቦታ አመራር ላይ ቢሆንም ያ ነገር አይቀርም ይደረጋል። ይነስም ይብዛም ሁልጊዜ በየአመቱ የሚደረግ ነው። ልናመሰግነው ይገባል። ኮሚኒቲያችን ይጠንክር እንላለን። እንደዚህ ነገሮችን በሙሉ ነው እና ይህም ብቻ አይደለም አለ ኢትዮጵያን ኮሚኒቲ የአመቱን ብቻ አይደለም ተማሪዎች ምርቃት ላይ የአዛውንቶች ላይ አንዳንድ ነገሮች ሲደረጉ ፈንድሬዚንግ ሊወጣቱም ሲያደርግ ምን ሲልም ቦታ እኮ እየሰጠ ነው። ቦታ ይሰጣል ያው ያችኑ ያለችውን ይሰጣል። እና በየቅዳሜ ደግሞ ምግብ እየተደረገ የሚሸጥም ነበር። አሁን እንጃ ቢልዲንጉ ተይዟል መሰለኝ ወይ በዛን ጊዜ ቢዚ ነው። ወደፊት ምን ሰማለን። የዛሬውን አልሰማሁኝም። ይከፈት አይከፈት ወደፊት እንግዲህ ያሳውቃሉ። በእንትናቸው ላይ በሶሻል ቫይቨር ላይ ብዙ ጊዜ ፖስት ያደርጉታል ብዙዎች አሉ። ሌላው ደግሞ በጣም ደስ የሚለው አለፈው አናውንስ አድርገን ነበረ አንድ እህታችን በእሳት አደጋ ይሄ በቤት መቃጠል ምናምን ከነ ልጆቿ ነበር ተብሏል። ብዙ ትርብርብ ተደርጎ በቃ በእውነት በጥሩ ሁኔታ ላይ እንዳለች እንደገና ፖስት አድርጓል። እናመሰግናለን። ይሄን የምታስተባብሩ እግዚአብሔር ይስጣችሁ ነው የምንለው። በጣም በትልቅ ነገር ነው። ይሄ ነው መጀመር ያለበት። ይሄ ከጎን መሆን ነው። ምንም ሳናይ ግራና ቀኝ ሳናይ ችግሩ ላይ ብቻ አተኩረን ማረኑ የላካችሁም ያቅምንሃል። በእውነቴን ነው የምለው። በትንሹ በብዛት ትንሽ ብሎ እንዳታፍሩ ያላችሁን ከመስጠት ወደኋላ አንበል። ይሄ ነገር እና ባለፈው እንደተናገር ነው አንዳንድ ነገሮች የምንረዳዳበት ነገሮች ይሄ ሲላመድ ነው የምንረዳዳበት ነገሮች ያሉ። ቫንኮቨር ቀላል አይደለም። እድር ማህበር አለን፣ የኢትዮጵያ ኮሚኒቲ ማህበር አለን፣ ብዙ ቸርቾች አሉን፣ ብዙ የተለያየ መስጊዶችም አሉን፣ ሙስሊሞች ብዙ ብዙ አለን። ቀላል ነገር አይደለም ይሄ። ብዙ ብዙ ነገሮችን የምንማር ብዙ ወገኖቻችን ነው፣ ግን በስራ ብዛት ብዙ አንገናኝም ና በጣም ይሄ ትልቅ ነገር ነው እና መሰግናለን ብል ይያልኩኝ ነው ትልቅ ትልቅ ነገር ነው በጣም ሊመሰግን ወደፊትም ይደረግ ያለበት ነው ብለን እንገምታለን። ሌላው ደግሞ ትልቁ በዚህ በከተማችን እንደምታውቁት በመድኃኔዓለም ቤተክርስቲያን በኩል የተፈጸሙ እና በሊስ ሊስን በሚመለከት ባለፈው ነግራችሁ ነበር ሊስን በሚመለከት መድኃኔዓለም ከቦታው ያለ መድኃኔዓለም ቤተክርስቲያን ታቦቱ ወጥቶ ሌላ ቦታ ነው አሁን ወደዚህ በአንድ ሳምንት ሁለት ሳምንት ውስጥ የራሳችን ቸርች ቤተክርስቲያን ከፍታለን እየተባለ ነው። በዛም ደግሞ ሌሎች ወንድሞች ደግሞ በዚያን ቤተክርስቲያን ውስጥ እንዳሉ ነው የሚነገረው። ለማንኛውም ምንድነው እንደኔ ያጠቃላይ ሐሳቤ ሁለቱም ጋር እንደዚህ አይነት ችግሮች እንዳሉ በርግጥ ነው እኔ ከሁለቱም በደንብ አድርጌ ነው የምሰማው። ነገር ግን የምሰማው ነገር ከግራንም ከቀኝም አንዳንድ ሰዎች ኢንፎርሜሽን ይሰጡኛል አንድ ቦታም በብዛትም ሰማዋል አንዳንድ ነገሮች አሉ ያን ነገር ያመዛዘንኩኝ ግራም ያጋባም ነገሮች እየተፈጠሩ ነው እና ያን ነገር በትዕግስት ምን ደረጃ መጨረሻው ምናይበት እነኛም ቤተክርስቲያናቸው ከፍተው ወይን በአካል አግኝቼ በእያንዳንዱን በመጠይቅበት ጊዜ ኢንፎርሜሽን ቢሰጡኝ ደስ ይላል። ሌሎችንም ደውለው 604-600-4657 ቢደውሉና ኢንፎርሜሽን ይህ ማለት በዛ አካባቢ ያለውን ነገር ሁኔታዎችን በጠቅላላ ይሄ መጥፎ ነው ይሄ ጥሩ ነው ተብሎ በዚህ በሃይማኖት ደረጃ በተለይ ባንድ ላይ ተጠምቀው ክርስትና ብለው በርተው በሰርግም በሐዘንም የሚሆኑ ወንድምናቶች አንድ ሃይማኖት አይደለም እንዴ አን ኦርቶዶክስ አይናቸው። ስለዚህ ያ ነገር ከፍተኛ ደረጃ እንዳይሄድ በጠቅላላ ደስ ይላል አንድ ቢሆን አይደለም እንዴ እና ይሄ የተለየ ነገር የሚባል ነገር ሆኗል እና በዚህ መሰረት ብዙ ነገር ይሄ ነው ብዬ መናገርም አልችልም። አልሰማም ሰምቻለሁ በደንብ አርጌ አቋዋለሁ ሁሉ ብዙ ነገሮችን ማቃለሁ ግን በሚዲያ ደረጃ ይሄንን ማውጣት አልፈለኩም። ምክንያቱም ይሄ ሆኗል ይሄ አልሆነም እንትን ይያለኝ ነው ፍጹም ሊገባኝ አልቻለም እና ያን ደግሞ ለማን ነው የሚነገረው ነገሩ እንግዲህ ለአባላቶች ከሆኑ በአንድ ላይ ሆኖ በመጨረሻ የሚደረሰውን ደረጃ መናገር እንችላለን ቃለ መጠየቅ ማድረግ ይችላል በቃለ መጠየቅ በአግባቡ ይሄን ነገር ግን ትልቁ ነገር አማኞች የኦርቶዶክስ ቤተሰቦች ባንድ ላይ ሆኖ ሁሉም ባንድ ላይ ሆኖ አንድ ቢሆኑ ምንድን ነው መልካም ነው። ችግሩ የቱ ጋር ነው ያለው ከምን ተፈጠረ ወደፊትስ ምንድን ነው መፍትሄው የሚለውን ብዙዎችም እየተናገሩት ያሳሰቡ አለ። ነገር ግን ይሄ በኔ አንደበት እዚህ ጋር ነው ችግሩ ይሄ መደረግ አለበት ይሄ ነው ብዬ መጥቆም አልችልም ፍጹም ስለማልችል በተቻለ መጠን ሁሉንም ኢንፎርሜሽን ምሰጡኝ በጣም አመሰግናለሁ። በእርግጥ ጥሩ ነው ነገር ግን ይሄንን በአደባባይ አውጥቼ የምናገረው ነገር አይሆንም ወደፊትም አይሆንም አላደርኩም በቤተክርስቲያን ውስጥ ያለ ነገር። ነገር ግን ቃለ መጠየቅ የቤተክርስቲያን ነው ለምሳሌ አሁን መዳናራ ቤተክርስቲያን ተክራይቶም ሆነ ምናግንተው ባንድ ላይ ከሆኑ እዛ በመሄድ ያለውን ኔታ በመቀየት ለምን እንዲተፈጠረ የሚለውን ጥያቄ ላነሳ ይችላል ካንደበታቸው በርግጠኝነት ተሰማለው። ግን በሶሻል ሚዲያ ላይ ፖስት የሚደረጉት ነገሮች ሁሉ ያን ነገር ፍጹም ላደርገው አልችልም። ነገር ግን በሁኔታው እንደሚገባኝ ከሆነ ችግሩ እንዳለ ነው ከዚያውም ማቅጣጫ ችግር አለ በሌላውም አካባቢ ሁሉም የራሳቸው ሊያሳምን የሚመስል መልክ ከሁለቱም አካያ ሰማለውኝ በርግጥ ነው መለውና ይህንን ልካረም ለራሴ ጃጅመንት ልወስድ ይችላል በግሌ ውስጤ። ነገር ግን ይሄ ነው ብዬ በአደባባይ እከሌ ነው ብዬ ጣጥቁም ይሄን ነገር ማድረግ አልችልም ወደፊትም አላደርግም በተለይ ስም ጠቅሼም ጭራሽ አላደርገውም ፍጹም። ምክንያቱም ማሰብ ያለብን በግለሰቦቹ ሳይሆን በቤተሰቦቹ በኋላ የሚመጣው ችግር ደግሞ ከዚህ ባሰ ነው። ይሄ ነገር ያልፋል በኋላ ግን ከፍተኛ ጠባሳ ጥሩ መሄድ አልፈልግም። በኔ በኩል ስምም አልጠቅስም ያለውን ችግር ይሄ ነው ብዬ በተለይ በኦርቶዶክስ አሁንም የተናገርኩ ዛሬ በብዛት ስልክ ተደውሎልኛል በብዛት ተደውሎ አናግረኝ ሰምተኛል እየደወላችሁ አመሰግናለሁኝ ደውዬም ያናገርኳችሁና መልስ የሰጣችሁኝንም በሙሉ አመሰግናለሁኝ። ነገር ግን ይህ ነገር እንዲሁ ለራሴ ለማወቅ ነው ወደፊትም ባለመደውልም ብደውልም ላልደውልም እና ብደውልም ብትነግሩኝ ያን ይሄ ነው አቋሜ። ነገር ግን መፍትሄው ማጋን ያለው እናንተው ጋር በግራም በቀኝ በምን አይነት መልኩ አላቅም። ደስ የሚለው ምንድነው እኔ ሐሳቤ ተስማምቶ አብሮ ቢኮን መልካም ነው። በሽማግሌም ተሞክሮ አልተቻለም የሚባል ነገር አለ። ግን የማይቻል ነገር አለ ወይ? የለም፣ እግዚአብሔር እጅ ከገባበት። ስለዚህ በእንደዚህ መልኩ ይህንን አሳልፍና በሁለት ሞኩን በኩል ያለው ነገር እግዚአብሔር መሐላቸው ገብቶ ትግሩ የሚሳካ ነገሮችን ነው። በእነኛም በኩል በሊስ ነው፣ በእርግጥ ሊስ ነው። በመዳናዊ መጣው ሊስ ስለሆነ ሌላ ቦታ ሊስ አድርገው ማግኘት እንደሚችሉ እኔ የተነገረኝ። በዛ አካባቢ ያሉት ደግሞ ወገኖችም ራሱ ቤተ ክርስቲያን ውስጥ እንዳሉ ነው የምነገረው። በተረፈ ፈጣሪ አምላክ ሰላምን ይስጠን። በዚህ ቫንኮቨራችን እንዲዚህ መላየት እንደዚህ አንዳንድ ነገሮች የመጠቋቋም ስም ተጠርቶ የሚደረግ ነገር እግዚአብሔር ያስወግድልን። በእኔ በኩል ያለው ሰላም፣ ፍቅር፣ አንድነት ይምጣ። መልካም የሚቀጥለው እንግዲህ ሳምንት ከተለያየ ነገሮች ካለና ጥሩ መነገር የሚገባው በሚዲያ ከሆነ አወጣለሁ። ከዛ ባሻገር ግን እግዚአብሔር በጸሎት በእኔ በአቅሜ ጸሎት ወርጎ ሰላም እንዲፈጥር ምኞቴ ነው እያልኩኝ ይህን ነገር በዚህ ላይ አቋጫለሁ። አሁን ቀጥታ ወደ ዋናው ፕሮግራም ሄዳለሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኮር ቢሲ ካናዳ የሹክሹክታ ሬዲዮ አዘጋጅ። ከ15 ዓመት ነው ላይ ነው ይህን ያዘጋጀ ነው። በዘር በሃይማኖት በፖለቲካል ልዩነት ያነረው ሁሉም መጥቶ መሳተፍና ሀሳቡን ለጥያቄያችን ግን መልስ መስጠት ግድ ነው እንላለን። እስቲ ወደ መዝናኛ ፕሮግራማችን ስንሄድ የዚህ ስቱዲዮ ማስታወቂያ አሳውቅና አንድ የኦሮምኛ ዘፈን በተለይ ጃምቦ ጆቲ ረስታችሁታል አለ ለረጅም ጊዜ ነው በሱ ሙዚቃ ጀባላለሁ። እስከ 9 ድረስ በሙዚቃ እንደስታለን። ቴክስ አርጉልኝ የምትፈልጉት ሙዚቃ ካለ ለሚቀጥለው ሳምንት። በጣም ቢዚ ነው። በመጀመሪያ ማስታወቂያ፣ ከዛ ጃምቦ ጆቲ፣ ከዛም ይቀጥላል። እንሆ መልካም ቅዳሜ ይሁንላችሁ። This is a journey into sound.
1: Hi, this is DJ Wah inviting you to join me every second Sunday at 8 p.m. here on 101.9 CITR for Techno Progressivo. You in my head now, my life. Techno Progressivo is the only radio show in Vancouver where you'll hear the best mix of new tech house, techno, and progressive house. A body thing. A... So join me every second Sunday at 8 p.m. for Techno Progressivo. House
2: music. House music. Shalom Aleichem, Alamin. Peace be upon you all. Released in commemoration of Nakba Day, I'm humbled to share the debut album from Exiliahu, titled Why Have You Stolen the Blue and White Colors from Our Honest Sky? It is a compilation of songs, each written and recorded in one day, with lyrics drawn primarily from the Yiddish anti-Zionist and anti-imperialist poets of the late 19th century. All proceeds from the album will go directly to my friends from Gaza, fundraising to evacuate their families. To hear it, please visit exiliahu.bandcamp.com. That's E-X-I-L-I-A-H-U. Thank you for listening. And befreit Palestine, oi me.

አድማጮች አችን ወርቋያለሁ ተመልሼ መጥቻለሁ። እንግዲህ ተላየ ሙዚቃችን አሁን ጀባላችኋለሁ። ቀደም ስትል ጉራግኛውንም ትግርኛውንም ኦሮምኛውንም አፋርኛውንም ወላይታኛውንም አማርኛውንም ጭምር ነው ማሰማችሁ። እንግዲህ መዝናኛ ፕሮግራማችን ቀጥሏል ያለምንም ምክንያት። ባለፈው ባስታይቴ ትንሽ ነገሮች ደርሰውኛል። ዋናው በዛ አካባቢ ላሉት ጋር በመገናኘት ሀሳባችሁ መግለጽ ይችላላችሁ እያልኩኝ አልፋለሁ። ወደ አንድ እስቲ ትግርኛ ዘፈን ልውሰዳችሁ፣ ወደ ሀና ግርማ

አድማጮቻችን ወርቋ ያለው ነኝ ከዚህ ከCITR 101.9 FM Vancouver BC Canada ከ7:00 ከ9:00 ድረስ 7 to 9 every Saturday እናስተላልፈውን ዝግጅት አሁን እየጨረስን ነው። አንድ 5 ደቂቃ ይቀራል። እኔ ከዚህ ልሰናበታችሁ በመስመር ላይ ገብታችሁ ሐሳብ የሰጣችሁኝም እንዲሁ አንዳንድ ነገር የደገፋችሁኝና እንዲሁም ደግሞ አስተያየቴን አስተካክላላችሁኝ በሙሉ እያመሰገንኩኝ አሁን እዚሁ ሰናበታችኋለሁ። የሚቀጥለው ሳምንት ድረስ የሰላም ፍቅር ያንድነትና ይሁንልን እያልኩኝ ሰናበታችኋለሁ። ወርቁ አያለው ነኝ ከዚህ ከCITR 101.9 FM Vancouver BC Canada የሽክሽክታ ሬዲዮ አዘጋጅ ደናውኑልኝ።